ለእርሻ ለመኖር አሊሻ ለእስራኤል ከንስራ ለቆፍር ለሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ እንዳይሻሽ መቺ ነትርፍ ፈለኩ